በተለይ መከማውን ሮብ ልንጫብ ገዘንዶ አባሩን መንጋይ ሀብደና ናባል ታክታካ ለቪዲዮ ከመናን ድንገ ኢንዲያ ኢንዲርና ሳካን አራመሰን ተሎር ሳካን ኢትም ዲያጋ ሞሮ መከም ካላኮላ በሌ ቪዲዮ ዲቪ እንግሃና ዳይዋጨ ጊዮሙጋ አባሩን ኖማተን ነው ካሰደም ነው ማተን ነው ገረም ይሁን ይጨደ ካዳማ ኒጋዋን ነው ኪደር ግቴ አንዲ ካቢኔ ቴክኒክ የመጨረል ቴክኒክ ሲን ንግዳን ሙንገ ቻንጋ ማህሙድ ጋሰራ አይተን ማጨረል ወሊንግ ደግ ቻና ሐምዛ ሐሰን ኢድሪስ የንገዳ ይትራንጋ ያጀማን ነው ኪደር ግቴ አወራ ያን ዲሪጂዳንት ኛን ዳይመጨረዋለ እንግዱም ዱንገ ቻና ጅም ተሩጂ ሚዮ ሜታጋባን ነው ሰምተለ ሜድንም ያር ያው ፕሮሞናሪ አርንደ ቻናል ሊያኔል ነው መንጋር ሄሉ ሚቻና ቸሬም ጋይስ ንያታ ያሩ ድረንቲ ሉንገ ናካናጎ ያበርጋው ይሰንጆጎ ቸሪንጋው ያ ኢብራሂም ማማታ ቦሚ ናካናጎ ግሪንጋው ቸገሙጋ ለቪዲዮ ገይንደ አጅሌትርና ቻናራም ሰንቶሎሮ ከያ ወካ ከያ ሂሊግራሃ ጋዱ ኪዩ ሃዩ አራካን ሃለም ኮራለ ሙሩም ኮይም ካራ ኮሮብ ንቻ አሰላሙ አለይኩም ወራህመቱላሂ ወበረካቱ